ሰዎችም ኖህ ኢድሪስ ማምለ ቺየነንት ያለ ኖህ ላኽ ሞጁር ባዩ ባዩ የነንት ያለ ኖህ ማንም ጁሩል ባዩ የነንት ያለ ኖህ ዋይ የነንት ያለ ኖህ ባያም ኢድሪስን ማምለ ቺ ሞም